ጎና መተንስየት ዲብድግም ዩስፍ እንደለትሓጌ ከመ በዲር ሬናሀ ዩስፍ ዲብግርነት ከም ዘባ ወእስማዒሊን ከም ዘበቡ ወመስር ከም ኣተውቡ እንሬ ለህቱ ዕሬማ ወዚር መስሪ ወጥፋር ከም ዘበዩ ወዲቤቱ ግልኽደሙ መሕዘዩ ወንድኸድሙ ኣማነቱ ወመጣጣሙ ኩምርኣ ሽኡነ ቤትኩም ሰለመዩ እንሬ ወእግሉ እንድኸድም ምሽክለት ብዕደት ከም መጸት ጉለ ምሽክለት ላ እሲድ ናይ ፎጥፋር ነፍስኩም ሓዘየቱ እቱ ላኪን ከያነት ሊፈቴ ወረቢ ለፈሪህ ሰበት ዓላ ከም ኣባ ከኣነ መንባይ ከይን ወረቢ ሊፈትያ ይወዴ ለቤላ ወብሰበብ ኣማነቱ እቲ ምሽክለት ክም ከራ ወህቱ ረቢ ኣጅል ፈርሃ ክም ሰልውማ ከያነት መንባሁ ለኣባ ላኪን ዓውል ለኣጥፋዓቱላ ከኣጅል ምስል ረቢ ባጥራ ወረቢ ፈርሃ ዲብ ክርበት ክም ከራ ወክም ሰጀና እንርዩ ፍቲ ረቢ ወመንባሁ ዓውል ኣጥፋዓያሁ ላኪን እቱ ምነገበይ ለረዓታት ወመነሓቅ እንደይ ላላውጥ ዲብ ስይን ክም ከራ ዲባመ ስይን መስውልየት ወክድመት ናይ ብዕዳም ዲበ ከም ትትዓጠማዳ እንሬህ